ባ ሚሁነን ንባ ከም ዚነተር ኮድንየ ፋህ ደንጉቲ ርቤትበግም ዋ ኬክሩመኬ አላህ እምንቲ መንከለይ ፋንገ አሪሀ ገነስ ድባ ፋሽ ሀመ ከሽበሩን ኤከላንገይ ሞላ ደንወድግም ዋ ሐኪም ወንተ ረስከላንጌ